0: እንዲሁም የዘር ልዩነት በሚመለከት ረገድ
1: የማን ማሲቪያ les vendredis de 19h à 21h animé par Boycott Burlington
2: Massive Yard Radio Show scene.